ክቡራትን ክቡራንን ሰማዕትና ስለመከታተልኩም ናመስግን። መደባትና ብጀካ ብሬድዮ ብፌስቡክን ብማድበብ ሓበሬታ ቫቲካን ኒውስ ክፍልርትላ ኣቢልኩም ክትከታተሎ ከምትኽእሉን ከምኡ እውን ናይ ኢሜል ኣድራሻና tigrino@sbc.vva/ምዃኑ ንሕብር። ርእቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። يتبارك يسوس كريستوس لاوليتور يسوس كريستوس.

0: እና ፍለጥኛን ምሉ ህይወትና እና ነበር ለካ ሐምታ ስራ ቤትካ ንሽ ተኻኸለኻ ብዛባ ስራ ቤትና ያቦኻ ንያዲኻ ቤተሰቦም ሁን ዝኾነ አፍሉጦ የብልካ ናዕበ ኻምስ ክልካ ግን ኣኳ ኸመንዩ ሓትና ኸመንያ ንቦኻ ዕርኽቱ መንዮም ነዚኦም ከስፋስና ፍለጥካ የሚኻ ትኸይድ ገዛ ርእሳውን ብዓብዩ እና ፍለጥካ ትኸይድ ስለዚ ኣብ መንነትና ንምዕባይ ክሕግዙና ዝኽእሉ ከምኡ ከነዘውትሮም ዘለና ነገራት ወይከ መንፈሳዊ ልምምዳት እንታዮም ኢልና ምስናሓትት ቀዳማይ ዕለታዊ ምዝኽኻር ወይከዓ ዕለታዊ ነቲ ብጥምቀት ዝተቐበልካ መንነት ኣነ ዝተፈቕርክ እናበልካ ምዝኽኻር ብፀሎት ምስ ጎይታ ምርኻ እዚ ከዓ ንሱ ጥቡቕ ዝኾነ ርክብ ምፍጣር እዩ ካልኣይ ስደት ቅዱስ ቁርባን ምዝውታር ቅዱስ ጳውሎስ ንጢሞቴዎስ እንታይ ብሎ ነይሩ ንገዛ ርእሳ ኣምልኾ እንታይ ግበር ኣለማ ምዳ ይብሎ ነይሩ ንክትልምን ጥራይ ዘይኮነ ግን ንክትቀበል ሓዲእካ ከተንልኽ ኣብ ቅድሚኡ ምርካብ ከም በዓል ብፁእ ፎልተንሽን እንታይ ይብሉ ነይሮም መዓልታዊ ኣብ ቅድሚ ቅዱስ ቁርባን ሓደ ሰዓት ግዜ ምስተሕልፍ ህይወትካ ርግፅ ክቕይሩ ይብሉ ነይሩ ሳልሳይ ንባብ ቅዱስ መፅሓፍ ንክርስቶስ ዘይምፍላጥ ንቅዱስ መፅሓፍ ዘይምንባብ ቅዱስ ዘይምፍላጥ ይብሉ ኣብ ቤተክርስትያን ስለዚ ቅዱስ መፅሓፍ ከነንብብ ክንክእል ኣለውና መንፈሳውነትና ኣይውዑ ኣይዝሕል ክኸውን ስለዘይብሉ መንነትና ኣብ ቅልላው ዝኣትወሉ ምክንያት ነቲ ምእንታና ዝተዋህበ ንዓና ዝተዋህበ ቅዱስ ቃሉ ዘይምንባብና እዚ እውን ሓደ ካብቲ ክነዘውትሮ ዘለና ከነንብብ ክንክእል ኣለውና መዓልታዊ ቃሉ ሒዝና ክንኣቱ ክንወፅእ ክንክእል ኣለውና ራብዓይ ናይ መወዳእታ ድማ ሕብረት ኣሕዋት ኣብ ሕብረት ክንርከብ ክንክእል ኣለና ድካ ከምቲ ካብቲ ማጋርያ ካብቲ ቤታ ትወፅእ በጊዕ ኣደዳ ተኽላን ዝተፈላለየ ሽግራት እንትኸውን ከምኡ ከዓ ንሕና በይንና ኣብ ንነፀለሉ ካብ ሕብረት ኣሕዋት ኣብ ንርሕቀሉ ሰይጣን ንኽጥቃዓና ቀረባ እዩ ቀሊል እዩ ስለዚ ኣብ ሕብረት ኣሕዋት ኣብ ሕብረት ማሕበር ክርስትያን ኣብ ቤተ ክርስትያን ክንህሉ ኣዝዩ ኣገዳሲ እዩ ፍቅራ ክርስቶስ ኣሕዋትና ሓት ንሎም ማዓንቲ ምበዓር ኣብዛዚምና ኣሎና ዝመፅእ ሰሙ ድማ ናይ መወዳእታ ክፋል ብዛዕባ ክርስትያናዊ መንነትና ዝርኢ ከነስተንትን ኢና እግዚኣብሔር ይባርኩም ሰስና እዩ
1: ኣብ ናይ ፅባሕ መደብ ፈኖ ክሳብ ንራ ከብብድሓነ ሰላም ፅንሑ ይትባረክ ኢየሱስ ክርስቶስ ላውሌቶር ኢየሱስ ክርስቶስ